0: ምን ገን ጆድ ማውና ጆድ ጋሉ
1: ደዛ አጊገ ጀተን
0: ከንቱ ጋሉን ጆምራድ ጆም ባውሎ እንረክሙ ቸፈን ጀተን ጀተን ባምፑ እንድም ደካኛ ሞኮ ይካለስ ነው ወሰቆታ ገኑ ሙድ ዛገኑ ዋርታ

0: ያንገይ ወይስ ያጣራ ያለበት ከጀነናል
1: ያለበት ፈንዲ እንደላ
0: ዲግ ማማጃ ዲግ ጂዮ ወዲቻ ታምራ ያለበት ፈንዲ እንደላ